0: خەتەرلىك ئالدىنى ئېلىش خىزمىتىنى پۇختا ئىنچىكە تۇتۇپ، ئېغىر پەۋقۇلاتە زور ھادىسىنىڭ قەتئىي ئالدىنى ئېلىش كېرەك. يىغىندا مۇنۇلار تەلەپ قىلىندى: توغرا سىياسىي نەتىجە قارشىنى تۇرغۇزۇش ۋە ئەمەلدە كۆرسىتىش، ئۆگىنىش تەربىيەسىنى پۇختا قانات يايدۇرۇپ، دائىم ئۆگىنىش، دائىم يېڭىلاپ تۇرۇش، دائىم ئۆزلەشتۈرۈش، دائىم ئىلگىرىلەشكە سىجىل كۈچەپ، توغرا سىياسىي نەتىجە قارشىنى تۇرغۇزۇش ۋە ئەمەلدە كۆرسىتىش ئىدىيە ئاساسىنى ھەقىقىي پۇختىلاش، چوڭقۇر تەكشۈرۈپ ھەقىقىي تۈزىتىپ، تىپىك مىساللاردىكى ئىجابىي سەلبىي تەرەپتىن ياخشى پايدىلىنىپ، بىرنى كۆپكە تەتبىقلاپ، تۈزۈمنى مۇكەممەللەشتۈرۈپ، سىياسىي نەتىجە قارشى چەتنەپ كېتىش خاھىشىنىڭ ئۈنۈملۈك ئالدىن ئېلىش ۋە تۈزىتىش، باشلامچىلىق بىلەن ئىشلەپ ھەقىقىي نەتىجە يارىتىپ، ئۆگىنىش تەربىيەسىنى قانات يايدۇرۇشنى، ئىقتىسادىي ئىجتىمائىي تەرەققىياتتىكى تۈرلۈك خىزمەتلەرنى ياخشى ئىشلەش بىلەن بىرلەشتۈرۈپ، مەسىلىلەرنى ئىسلاھات چارىسى ۋە يېڭىلىق يارىتىش تەپەككۇرىدىن پايدىلىنىپ تەتقىق قىلىپ ھەل قىلىپ، نۆۋەتتىكى ۋە بۇنىڭدىن كېيىنكى بىر مەزگىلدىكى ئىقتىساد خىزمىتىنى ھەقىقىي ياخشى ئىشلەش كېرەك.
1: ئىستانسىمىز خەۋىرى: شىنجاڭ ئۇيغۇر ئاپتونوم رايونلۇق خەلق ھۆكۈمىتى ئاخبارات ئىشخانىسى 5 ئاينىڭ 9 كۈنى چۈشتىن بۇرۇن سائەت 10 شىنجاڭ خەلق سارىيىدا 15 5 يىلنى ياخشى باشلاش، قەدەمنى ياخشى ئېلىش تېمىسىدا شىنجاڭ مەخسۇس مەيدان ئاخبارات ئېلان قىلىش يىغىنى ئۆتكۈزىدۇ. ئاپتونوم رايونلۇق پارتىيە كومىتېتىنىڭ مۇئاۋىن شۇجىسى، ئاپتونوم رايوننىڭ رەئىسى ئەركىن تۇنىياز، ئاپتونوم رايونلۇق پارتىيە كومىتېتى دائىمىي كومىتېتىنىڭ ئەزاسى، ئاپتونوم رايوننىڭ دائىمىي مۇئاۋىن رەئىسى جاڭ يىڭچۈن، ئاپتونوم رايونلۇق خەلق ھۆكۈمىتى پارتىيە گۇرۇپپىسىنىڭ ئەزاسى، باش كاتىپ ۋاڭ كۆيرەن، ئاپتونوم رايونلۇق تەرەققىيات ۋە ئىسلاھات كومىتېتى پارتىيە گۇرۇپپىسىنىڭ شۇجىسى، مۇئاۋىن مۇدىر ۋەن خۇا، شىنجاڭ ئۇيغۇر ئاپتونوم رايونىنىڭ خەلق ئىگىلىكى تەرەققىياتى بىلەن ئىجتىمائىي تەرەققىياتىنىڭ 15 5 يىللىق يىرىك پىلان پروگراممىسىنى چۈشەندۈرۈشكە، ئىقتىسادىي ئىجتىمائىي تەرەققىيات نىشانى ۋە نۇقتىلىق ۋەزىپىلەرنى تونۇشتۇرۇشقا ھەمدە مۇخبىرلارنىڭ سوۋالىغا جاۋاب بېرىشكە تەكلىپ قىلىنىدۇ. ئاخبارات ئېلان قىلىش يىغىنى 5 9 كۈنى سائەت 9:50 ئۆتكەندىن باشلاپ، شىنجاڭ سۈنئىي ھەمراھ تېلېۋىزىيەسىدە، گوۋۇيەن ئاخبارات ئىشخانىسىنىڭ جۇڭگو جاكارى، خەلق گېزىتى، شىنخۇا ئاگېنتلىقى، جۇڭگو ئاخبارات تورى، شىنجاڭ جاكارى، شىنجاڭ گېزىتى، شىنجاڭ رادىيو تېلېۋىزىيە ئىستانسىسى، تيانشان تورى، ئانار بۇلۇت، سلۇشتىن قاتارلىق تور سۇپىلىرىدا بىۋاسىتە كۆرسىتىلىدۇ. ۋاقتىدا كۆرۈشۈڭلارنى ئۈمىد قىلىمىز.
0: ئىستانسىمىز خەۋىرى: يېقىنقى كۈنلەردىن بۇيان ئاپتونوم رايوننىڭ ھەر قايسى جايلىرىدىكى بىر تۈركۈم خەلق تۇرمۇشى تۈرلىرى ئارقا-ئارقىدىن پۈتۈپ ئىشقا كىرىشتۈرۈلۈپ، ئاممىنىڭ تەقەززاسىغا ئۈنۈملۈك ئىنكاس قايتۇرۇلۇپ، خەلق تۇرمۇشى بەخت سائادىتى كۈچەيتىلدى. قوبۇقسار موڭغۇل ئاپتونوم ناھىيەسىنىڭ ئومۇمىي سېلىنمىسى 134 مىليون يۈەنلىك، جەنۇبىي رايوننى سۇ بىلەن تەمىنلەش تۈرى يېقىندا پۈتۈپ ئىشقا كىرىشتۈرۈلدى. بۇ تۈردە كۈندىلىك بىر تەرەپ قىلىش ئىقتىدارى 25 000 كۇب متىر كېلىدىغان سۇ تازىلاش زاۋۇتى قۇرۇلۇپ، 8 كەنت، ئەترەت ۋە 3 مەھەللىنى قاپلىدى. قوشتولغاي سۇ زاۋۇتىنىڭ باشلىقى لى چىلۇڭ سۇ تازىلاش زاۋۇتىدا مەنبەدىن سۇ ئېلىش، يەتكۈزۈش، تەڭشەپ تەقسىملەشتىن چوڭقۇر ساپلاشتۇرۇشقۇچى بولغان پۈتۈن جەريانلىق ئىنچىكىلەشتۈرۈلگەن بىر تەرەپ قىلىش سىستېمىسى بەرپا قىلىنىپ، سۇ بىلەن تەمىنلەش سۈپىتى، سۇ بىلەن تەمىنلەش مۇقىملىقى، سۇ بىلەن تەمىنلەش مۇلازىمەت ئىقتىدارىنى ھەر تەرەپلىمە ئۆستۈرۈشنىڭ ئىشقا ئاشقانلىقىنى بىلدۈرۈپ مۇنداقتىدى: سۇ زاۋۇتى تۈرىدە بېتون قويۇش، تىندۇرۇش، سۈزۈش قاتارلىق ئىلغار ھۈنەر سەنئەت قوللىنىپ، ھەر بىر قەدەمنى قاتتىق ۋە ئىنچىكە ھالقىلاردىن ئۆتكۈزدۇق. بۇ تۈر ئىشلىتىشكە كىرىشتۈرۈلگەندىن كېيىن بازاردىكى ئاھالىلەرنىڭ سۇ ئىشلىتىشىدە بېسىم يېتەرلىك بولماسلىق، سۇ سۈپىتى ئۆلچەمگە يەتمەسلىك قاتارلىق مەسىلىلەرنى ئۈزۈل كېسىل ھەل قىلىمىز. يەنە بازاردا تۇرۇشلۇق كارخانىلارنىڭ سانائەتتە سۇ ئىشلىتىش ئېھتىياجىنى قاندۇرۇپ، سودىگەر چاقىرىش ئارقىلىق مەبلەغ جەلب قىلىنىدىغان كارخانىلارنىڭ ماكانلىشىشىغا پۇختا ئاساس سالىمىز. ئاقسۇ ۋىلايىتىدىكى ساغلاملىق كۈتۈنۈش مەركىزى 4 ئاينىڭ ئاخىرى پۈتۈپ ئىشقا كىرىشتۈرۈلدى. ساغلاملىق كۈتۈنۈش مەركىزىدە تېيىلىپ كېتىشنىڭ ساقلىنىش يۆلەنچۈكى، توسالغۇسىز يول قاتارلىق ياشانغانلارغا مۇۋاپىقلاشتۇرۇپ ئۆزگەرتىلگەن ئەسلىھەلەر تولۇق. ياتاق ئىچىدە توسالغۇسىز تازىلىق ئۆيى، كېچە كۈندۈز ئىسسىق سۇ بىلەن تەمىنلەش، بىر كۇنۇپكا بىلەن چاقىرىش سىستېمىسى، تېلېۋىزور، ھاۋا تەڭشۈگۈچ، توڭلاتقۇ، سافا قاتارلىق تۇرمۇش ئەسلىھەلىرىنىڭ ھەممىسى تەل. شىنلۇ ئاقسۇ مەدەنىيەت ساياھەت تەرەققىيات چەكلىك شىركىتىنىڭ باش مۇدىرى ۋاڭ شىن ساغلاملىق كۈتۈنۈش مەركىزىدە ياشانغاندا كۈتۈنۈش كارىۋىتىدىن 700 تەسىس قىلىش پىلانلانغانلىقى، davolanish, kutinish, sog'lomlik birlashtirilgan tijorat andizasini qo'llanib, Oqsu viloyatidagi 7 nohiya, 2 shahar, Bingtuan 1-chi shisi ham Janubiy Shinjongdagi 3 viloyat bir oblastdagi yashanganlarni a'lo sifatlik, bexatar, butun mustaqillik davolanish, salomatlikni asliga keltirish va kutinish mulozimati bilan ta'minlangan bo'ladiganligi. Bu törnün Cənubi Şincan rayonadaki davalanış, salamətlikini əsləgə kəldiriş, mədəniyyət cəhətdə köngül içiş, ruhi təsəlli biriş birgəvləşdirilgən, tünci davalanış, sağlamlıq, kütünüş birgəvləşdirilgən, universal gəvdi ikəllikini tonuşdurub mınaqdırın. Yaşanğanlarını hörmətləş əxlaqını əvcaldırıb, xəliq üçün mülazimət qılış ideyasını çantırıb, kəsibləşkən ticarət, inçkiləşkən mülazimət arqılıq, illiqlıq dolğan, süpətlik, sağlamlıq, kütünüş makani bərbaqlımız. Mədəniyyət, sayahatçilik bilən sağlamlıq, kütünüşünün yuqurlaşını çonqurlaşdırıb, mülazimət dairimizini kenaytib, 3-1 gəvdələşkən yaşanğanda kütünüş mülazimət sistemisi bərbaqılıb, Aqsunun sağlamlıq kütünüş işlərinin yuqur süpətlik tərəqiyyatıqa, dövlət karxanısının küçünü qoşımız. Korli şəhrinin Bayınqlun mehmanxanısı koçisini özgərtdiş türü növətdə axırlışış basqıçıqı kirdi. Xəliq şərqi yolu bilən Könçü dəryasını tutaşdırdığan bu konu yolunu qaytadın layihələş, quruluş qılış arqılıq növətdə qatnaş əsləyə gəldi. Yepyeni tüskə kirgən bu kocidik etivatqan şəhər ahalısı Van Sayrunun çehridə təbəssüm cilviləndi. O mındaqdırı, bu qitim yol nahiyyəti yaxşı yasalğaşqa yol yürüşümüz qolaylaşdı, həm yollar nahiyyəti pakız tüskə kirdi. Korla Şəhər Məmuriyyəti Qurulışı Çəklik Məsuliyyət Şirkətinin tör direktori Yang Wenjang, Mehmanxana Koçisini özgərtiş qurulışına bu yıl 3-cü ayda iş başlanğanlığı. Bunun da yer asti turbu torunun dərəcəsini umum yüzük östürüş bilən bilə, piyadlar yolunu mas qadəmdə əlalaşdırıb, yamğur suyu, yundu turbu torunu mükəmməlləşdirib, qatnaş mikro aylanışını üzül kesil ravallaşdırışının planlanğanlığını büldürüb mındaqdırıq. Mehmanxana koçısının uzunluğu 460 metr, əsirki yolunun kəngliyi 6,3 metr idi. Bu qitimki özgərtişdə əsirki su çıxırış, yıqılğı qaz, su bilən təminləş qatarlıq, konurab kətkən turbi liniyələrini umum yüzlük yeğinlaplı qalmayı, yenə asasi avtomobil yolunu 9,5 metrğə kəngəyitib, tax yönelişlik yolunu qoş yönelişlik avtomobil yolu özgərtib, rayon qatna şəraitini tüptün yaxşılıdıq.
1: Stansımız xəbri. Şincang 1-ci avqust Polat Dömür Bay Çəklik Şirkəti, Cənubi Şincang Polat Dömür Bay Çəklik Şirkəti 10 ay sınaq tariqsiri işləb çıxırışını başdan keçirgəndən kən, dövlət işçiliki kərəksiz qazdın yuqri önümlük aylanma paydılınış tonci türədə işləb çıxırış və yürüşüş muqim bolub, türlü görsətkişlər birdək dövlət ölçümügə yetib, ənənəvi sanayətni yeşil tərəqqiyat tipiqə özgərtişə küçlü quvvət qoşuldu. 4-ci ayının 30-cı günü Muxbir Şincang 1-ci avqust Polat Dömür Bay Çəklik Şirkəti Cənubi Şincang Polat Dömür Bay Çəklik Şirkətinin Kokspeçi kömür qazdın universal paydılınış işləb çıxırış meydanında girəlişib getgən hünər sənət turbi yollarının tərtiblik uğurlaşdırılğanlığı. İşləb çıxırış üskünlərinin yuqarı sürətdə aylınıvatqanlığını gördü. Əslədə, köyüb quruq dılıdğan kokspeçi kömür qazi bu yerdə saplaşdırış, metanlaşdırış, çonqır soğutub ayrış qatarlıq köptürlük yadroluq iştərtibidən ötüb, tədirci paydılınış qıbılıdğan LNG suyuqlandırılğan təbii qaz qaylandırılıdı. Bauu Pakiz Energiya Çəklik Şirkəti Bay Şöbəsinin baş direktori Macun tonuşdurub mındaqdırı. Umumi selinməməz 370 milyon yuangi yətdi. Bunun da yılığı 70 bin tonna etrafıda LNG soyuqlandırılgan təbii qaz işləb çıxırımız. Artıq kokspeci qazdan paydılınıb, ilğar pişib etilgən hünər sənət bilən baylıqı aylandırıb paydılınıb, mohitqı bolğan bulğın işini azaytıplı qalmay, yenə cəmiyyətki bəlgilik qımmət yaratqılı boludu. Polat Dömür kokslaş işləb çıxırışı cəriyanındaki qoşumcu məhsulat bolğan kokspeci kömür qazı ilgiri bir tərəb qılış təs bolğan sanayət kereksiz qazı idi. Бүгінгі күнде мемлекет бойынша алдыңғы қатарда тұрдыған юқры үнімлік айланма пайдылының системесінің түрткісі де артық кокспечі көмір ғазыны толық мұқтарды иғвіліш. Юқры үнімлік айландырыш, әмді керексіз нәрсіні көхәргі айландырыш әқиқи ішқа шырылды. Qacılaş rayonada baxlıq suyuqlandırılgan təbii qaz təyyar məhsulatları avtomobilə qacılınıb sırtqı toşıldı. Bu sanat işlep çıkırışı hem buhralar işiltidigan pakiz yekilgu sahesine keng dairde işiltilidu. Bazar istihbalı parlak. Bay nahiyesi, Kasplar rayonu, İktisadi Terakkiyat ve Kuruluş Başkuruş İdarisi, Statistiki İdarisinin muavin başlıkı Zhang Lingshan mundaq dedi. Tevallikimizdeki karxanalarning 5-chi